ብዬ ሳላበቃ የፈክፋው ነጎድጓድ ውስጤ ተሰማ ጥላኝ ለምትሄደው ለያዛልን ፍቅሯ ለምን ተደርካለች በሷ እንደጎዳ

ገንባ አደፍርሶ ከልቤ ደረሰ መስተፋቅር ሰርቶ ወይ ላጠቅመኝ እሷ ያቺ አስማተኛ አርጋኝ ገሰገሰች የፍቅሯ ሱሰኛ ወይ ላጠቅመኝ እሷ ያቺ አስማተኛ